0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, mobile, online radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ግንቦት 26 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከስፔስ ሬዲዮ ጣቢያ የምናስተላልፈው የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። የቃለ ምልልስ ዝግጅቶቻችን ተከታተዋል። በቃለ ምልልስ ዝግጅታችን ከትዝብትና ተስፋ መጽሐፍ ደራሲ ኤመሪተስ ፕሮፌሰር ባዬ መምጋ ያካሄድነው ቃለ ምልልስ ቀዳሚ ክፍል ይቀርባል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትራሊያ መከላከያ ሰራዊት አባላት የዩክሬን ጦርን ለማሰልጠን ወደ ፖላንድ ሊላኩ ነው። የዩናይትድ ስቴትስ እና አውስትራሊያ ባህር ሰርጓጅ አቅርቦት ስምምነት በከፊል መለወጥ ተቃውሞን መቀስቀስ ጀምሯል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የውጭ ጉዳይ ሚኒስትር ፔኒ ዎንግ የቀድሞው ካቢኔ አባል ኢድ ሆሲክ መንግስት የኦከስ ስምምነትን አስመልክቶ ከዩናይትድ ስቴትስ ጋር ዳግም ድርድር ሊያደርግ ያሻል ማለትን ተከትሎ የኦከስ ባህር ሰርጓጅ መርከብ አዲስ ስምምነት ማለፊያ ነው ሲሉ ተከላክለዋል። ሌሎች ተጨማሪ የሌበር የምክር ቤት አባላትም በበኩላቸው የአውስትራሊያ መንግስት ስምምነቱን ዳግም ሊከልስ እንደሚገባው ድምጻቸውን ማሰማት ጀምረዋል። ቀደም ሲል ከዩናይትድ ስቴትስ ጋር በነበረው የኦከስ ስምምነት መሰረት ሁለት ያገለገሉና አንድ አዲስ ባህር ሰርጓጅ መርከቦችን ለመግዛት የታለመ ሲሆን ዩናይትድ ስቴትስ ሐሳቧን በመቀየር ሶስቱንም ለአውስትራሊያ የምትሰጣቸው ባህር ሰርጓጅ መርከቦች ያገለገሉ እንደሚሆኑ አስተውቃለች። ይሁንና ፔኒ ዎንግ ዛሬ ማለዳ ላይ ከቻናል 9 ጋር ባደረጉት ቃለ ምልልስ የባህር ሰርጓጅ መርከቦቹን ስምምነት አስመልክቶ ካቢኔው ዳግም እንደማይመክረበት ቁርጥ ባለ አንደበት ተናግረዋል። የቀድሞዋ የካምብራ ሊብራል ፓርቲ መሪ ሊያን ካስሊ ከሊብራል ፓርቲ አባልነት ለቀው ወደ ግል የምክር ቤት አባልነት ዞረዋል። ካስሊ የሊብራል ፓርቲን ለሰባት ወራት የመሩ ሲሆን ከአመራር ኃላፊነታቸው ብቻ ሳይሆን ከናካቸው ከፓርቲ አባልነታቸውም ለቀዋል። የፓርቲውን ድርጅታዊ ባህሪ ሲገልጡ በቅጥፈት ዛቻ፣ ቁልቁል መመልከትና ማስፈራራት የታጀለ መርዘኛ ባህል ነው ብለዋል። ሆኖም አዲሱ የካምብራ ሊብራል ፓርቲ መሪ ማርክ ፓርትን ፓርቲው መርዘኛ ባህል እንደሌለው አስተባብለው ይሁንና የዛቻዎችን ጉዳይ አስመልክቶ ስጋቶች እንዳላቸው አልሸሸጉም። እስራኤል ምንም እንኳን ከሂዝቦላ ጋር በከፊል ተኩስ አቁም ስምምነት ላይ ደርሳ ያለች ቢሆንም በደቡብ ሊባኖስ ወታደራዊ ጥቃቶቿን ቀጥላለች። የሊባኖስ የጦር ሚኒስትር እንዳስታወቀው በቅርቡ በተካሄደው የእስራኤል ጥቃት 10 ሰዎች መገደላቸውና 130 ያህል መቁሰላቸውን አስታውቋል።
1: We will continue to have serving men and women.
0: በዚሁ ወደ ውጭ ምንዛሬ ተመና መረለን አንድ አውስትራሊያ ዶላር 113 የኢትዮጵያ ብር ከ85 ሳንቲም ይዘረዘራል። አንድ አውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል።

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ዝቅተኛ 13 ከፍተኛ 22 ፐርስ አሃማ ይሆናል ዝቅተኛ 6 ከፍተኛ 19 አድላይድ ለከፋ ይችላል ዝቅተኛ 10 ከፍተኛ 15 ሆባርት ይዘምባል ዝቅተኛ 9 ከፍተኛ 13 ካምብራ ለከፋ ይችላል ዝቅተኛ 5 ከፍተኛ 11 ዳርዊን በአብዛኛው ጻሃማ ይሆናል ዝቅተኛ 20 ከፍተኛ 31 አዲስ አበባ በከፊል ጻሃማ ይሆናል ዝቅተኛ 14 ከፍተኛ 24 ዜናዎችን ከማጠቃለላችን በፊት ረሰ ዜናዎችን ደግመንና አስመለን የአውስትራሊያ መከላከያ ሰራዊት አባላት የዩክሬን ጦርን ለማስልጠን ወደ ፖላንድ ሊላኩ ነው የዩናይትድ ስቴትስና አውስትራሊያ ባህር ሰርጓጆች አቅርቦት ስምምነት በከፊል መለወጥ ተቃውሞን መቀስቀስ ጀምሯል የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
4: በዚሁ ቀዳሚ ወደ ሆነው ቃለ መልሳችን እናልፋለን። ከ ትዝብትና ተስፋ ደራሲ ኢሜሪተስ ፕሮፌሰር ባዬ ኢማም ጋር ያካሄድ ነው ቀዳሚ ክፍል ነው ነሆን
0: ከጥበብ ማዕድ
5: SBS Radio
6: በጣም ጥሩ ጥያቄ ነው።
7: ትዝብት መጀመሪያ የራሴ ነው፣ መታዘበው ደግሞ አካባቢዬን ነው። አካባቢዬን ታዝቤ ስል ተመልክቼ ማለት ነው። ጠለቅ ባለ ሁኔታ እና በተናጠልም በጥቅልም በቅርብም በርቀትም የሚታየኝን ነገር እና ያ የሚታየኝ ነገር ደግሞ በውስጤ የሚጭረውን ስሜት እና እንደ ስሜቱ ግለትና ብርደት የሚሰማኝን ስሜት በተለየ ቋንቋ በዝሩ በተራ አነጋገር ሳይሆን ተራ አነጋገሩ ላይገልጽልኝ ይችላል ስሜት ያረካው ይችላል ብዬ ስለማስብ ለየት ባለ ግጥማዊ በሆነ መንገድ አወጣዋለሁኝና ይሄ ትዝብቱ የራሴ ስሜቱም የራሴ ግን ደግሞ እኔም ትዝብቴም ደግሞ ያካባቢ ስለሆነ ለአካባቢ ጭምር ነው መልእክት ነው እንዲጋሩኝ ነው ጭንቀቴን በብሶቴን እና ደግሞ በጭንቀትና በብሶት ባሻገር ተስፋ አለ እና ተስፋው ምን ሊመስል ይችላል ከዚህ አሁን ከማየው ከመለከተው በጎም ሆነ መጥፎ ነገር የሚከተለውስ ምን ይሆናል? በጎ ከሆነ ለነማን፣ መጥፎ ከሆነ ለነማን? ግን መሰረቱ ዞሮ ዞሮ ሰው ስለሆነ እንደ ሰው መታዘብ አይቀርም፣ እንደ ሰው ደግሞ ተስፋ ማየት አይቀርም። ሰውንም ደግሞ የሚያኖረው አንድም ፍርሃቱ፣ ጭንቀቱ፣ ሁለትም ደግሞ ከዛ ፍርሃትና ከጭንቀት ባሻገር የሚታየው በጎ ነገር ነውና አንዳንድ ጊዜ ጭንቀቱና ብሶቱ ውስጥ ይመሰጥና በዛው ይቀራል። ተስፋ ይቆርጣል።

0: አሻግሮ ማየት ይሳነዋል። ሌላው ደግሞ ያን ጭንቀቱን፣ ብሶቱን ያመጣበትን ነገር አይቶ ከዚህ በኋላ የሚመጣ በጎ ነገር ይኖራል፣ ይሄ የበጎ ነገር አዋላጅ ነው፣ የሚወለደውን ማየት እና ወደዛ ማሰብና መሸጋገር ይሻላል ብሎ መወሰን እና ይሄኛውን ተወት አድርጎ በዛኛው ላይ አነጣጥሮ ማየት ወይም ደግሞ ያንን አሻግሮ የሚታየውን ብቻ ይዞ ይሄኛውን እንደሌለ መቁጠርም ትክክል አይሆንም። ሁለቱም ተያያዥ ስለሆኑ ትዝብቱ ለተስፋው፣ ተስፋውም ደግሞ ለትዝብቱ፣ ተስፋው ጋር ስትደርስ ያ ተስፋ ያልከው ነገር እንደገና የምትታዘበው ስለሚሆን ትዝብት ትዝብትን ይወልዳል፣ ተስፋም ተስፋን ይወልዳል። አንዱ ትዝብት ከሌላው ትዝብት ጠነከረ ሊሆን ይችላል፣ ተስፋውም እንደዚሁ የጠነከረ ሊሆን ይችላል፣ ወይም የባሰ የወረደ ሊሆን ይችላል። እና ያ ነው እንግዲህ ከልጅነት ጊዜ ጀምሮ ከገጠሩ ሕይወቴ ጀምሮ እዚህ ድረስ ያደረሰኝ።
1: በትዝብትና ተስፋ መጽሐፎ ቀዳሚ ገጽ ላይ የሚገኘው ጽሑፎ መታሰቢያነቱ የበጎ ዓላማ ችቦ ይዘው ለተነሱ፣ ችቦአቸውን ተነጥቀው ለወደቁና ለተረሱ ይላል።
0: በአጠቃላይ ጥሩ የሚታዘቡ ሰዎች እና ትዝብታቸውን ደግሞ እንዲሁ በትዝብት ብቻ ሳይተው ወደ ተግባር ለውጠው ተግባሩ ደግሞ ትዝብታቸውም ተግባራቸውም ለሌሎች ብርሃን እንዲሆን ተነስተው የጮሁ እናንተም ታዘቡ እናንተም ተነሱ የሚሉ እና በዛ ውስጥ የጠፉ ወይም ደግሞ እስከ መጨረሻው የዘለቁቱ ጥቂቶች ይሆናሉ። ብዙዎቹ በየመንገዱ ያንን ጩኸታቸውን እየተነጠቁ ስሜታቸውን እየተነጠቁ ተግባራቸውን እየተነጠቁ እንደውም ይዘውት እንዳይቀጥሉ መንገዳቸው የሚዘጋባቸው መብራታቸው የሚጠፋባቸው እና በሌላ መብራት የሚተኩ ማንኛቸውም የሰው ልጆች ማለት ይቻላል በዓለሙ በምድሪቱ የዚህ አይነት ሁኔታ ተነስቷል። የዚህ አይነት ችቦ ይዘው የተነሱና የወደቁ ተሳካላቸው በመጠኑ ተሳካላቸው ሲባልም እንደገና የሚወድቁ ይሄ መነሳትና መውደቅ ያለ ነገር ነው። ከትዝብት ነው የሚነሳው እና ይሄንን ወደኛ ጠበብ አድርገን ስናመጣው አተኩሬ ግጥሙንም ስጀምር ያነሳኋቸው የኔው ቢጤ የኔው የእድሜ እኩያ የነበሩት የዩኒቨርሲቲ ተማሪዎች መሬት ላራሹ፣ ላብ አፍሳሹ፣ ትምህርት ለሁሉ፣ ነጻነት ለሁሉ፣ አገር ይለወጥ፣ አገር ይሻሻል፣ ድህነት ይብቃ፣ ሁሉም ይማር እያሉ የጮሁ የዩኒቨርሲቲ ተማሪዎቹ የስልሳዎቹ የሰባዎቹ ከዚያ ድረስ የነበረው አንድ የኔ ቢጤ ትውልድ እነሱ ናቸው። የወደቁትም የተረሱትም እነሱ ናቸው።
1: የሀምሳ ዓመት የግጥም መድበል ሳዘጋጅ ማንንም አላመከርኩም ብለዋል። ለምን?
0: ትዝብት ትዝብትን ነው የሚወልደው እና ትዝብቱ ደግሞ ያው ስሜት ነው። አካባቢህን አይተህ ይሄም አለ እንዴ ለካ ብለህ ያንን ያ ደግሞ እንደዚህ አይነት ስሜትም አለ እንዴ ብለህ ወደ ስሜትህ ስትገባ እና ያን ስሜት እንዴት አድርጌ ላውጣው ብለህ ስትጨነቅ፣ ስትጠበብ፣ ቃላት ስትመርጥ፣ ሀረጉን እንደዚሁ ስታስተካክል፣ እንዴት አድርጌ ባወጣው ይሻላል ብለህ ጊዜ ትወስዳለህ እና አንድ ግጥም ባለ አንድ ገጽ፣ ባለ ሁለት ገጽ፣ ግማሽ ገጽም ሊሆን ይችላል። ወይም ደግሞ ቋጠሮ ብዬ እንዳነሳኋቸው ባለ ሶስት ባለ አራት መስመሮችም ሊሆኑ ይችላሉ። እነሱን ስጨርስ የሚያሳስብህ ሌላ ነገር እንዳለ ነው። ያንን አውጥቼ እስቲ ቆይ ከዛ በኋላ ለሰው አሳየዋለሁ ስትል ጊዜ ይወስዳል። በሌላ በኩልም ያንንም አውጥተህ ለሰው አደባባይ ለወዳጅም ለዘመድም ለመግለጽ ስታስብ አንዳንድ ጊዜ ሁኔታውም ላያመች ይችላል። በተለይ በደርጉ ዘመን ወጣቱና ደርጉ ያው የነበርንበትን ሁኔታ የሚታወቅ ነው። የአይጥና የድመት አይነት ነገር ነው የነበረው እና አደገኛም ነበር። አሁን አንዳንዱን ክፍለ ሀገር ሄጄ እዛ ብልጭ የሚልኝ ነገር ጽፌ አውጥቼ ለማንበብም አስቸጋሪ ነው የሚሆን የነበረው። ነፃነቱ አልነበረም። ሳንሱሩም ከፍተኛ ነው የነበረው። ትንሽ በንጉሱ ጊዜ ይሻል ነበር። ከዛ በኋላ ግን የመጣው አስጨናቂ ነበር እና ዝም ብሎ ማቆየት ይሻላል፣ እየጻፉ ማቆየት ይሻላል እና ደግሞ እንደዛ ሲሆን ነው የሚሻለው። ምክንያቱም እንደገና ባየኸው ቁጥር የግጥም ነገር ለነገሩ የማንኛውም ነገር ማለት ይቻላል፣ በተለይ ግጥም ላይ ዛሬ ጽፌ ጨርሻለሁ ያልከውን የዛሬ ሳምንት መልሰ ስታነበው የምታየው ነገር አለ ወይ? ከቅርጹ ወይ

0: በይዘቱ ወይ ከትዝብቱ ወይም ከተስፋው ጋር የሚገናኝ መሻሻል ያለበት ነገር ነው የምታየው እና ያንን እንደገና ስታሻሽል፣ ስትጥል፣ ስታወጣ፣ እንደገና ስትጽፍ አይ ይቆይ ይሄ ነገር እያልክ መጨረሻ ላይም ሆን ብዬ ነው በቃ አይ አሁን ዝም ብዬ ነው መጻፍ ያለብኝ ለማንምም አላሳይም። እስኪ ግድ የለም አንድ ቦታ ሲደርስ ይወጣል ራሱ ፈንቅሎ የራሱ ጊዜ ይኖረዋል ባላስቸኩለው ይሻላል በሚል ነው እና መሻሻል ነገር ነበረበት ጊዜውም አይፈቅድም። በእኔም በኩል ደግሞ አይቆይ ገና ይብሰል የሚል ነገር ነበረ እና ወደ ቤተሰቤ ነው ወደ መጨረሻው አካባቢ እና አንዳንድ የቅርብ ወዳጆችን ወደ መጨረሻ አካባቢ ላይስ ይውጣ ብዬ ለአንዳንዶቹ ሳወያይ ነው ግፊቱ የመጣው እና ወደ ህትመቱ ሀሳብ የመጣሁት። ለዚህ ነው የቆየው።
1: በአንድ በኩል መቆየቱ ማለፊያ ነው። ልክ እንደ ወይን ያደረ ሲሄድ ጠንክሮ መውጣቱ አልቀረም። ተመልሰውም እንደዚሁ በመዳሰስ እንደገና በበሰለ ወይም ከወቅቱ ጋር በሚራመድ መልኩ ማቃነቱ ለአሁን ላለው አንባቢ መልካም እድል ነው። በመዘግየቶም ደግሞ ግጥሞቹን እነሱንም ህይወት የሚመለከታቸው ሰዎች ሳያያቸው ያለፉም ካሉ ሀዘን ነው። ለማንኛውም ግን በረከቱ አሁን ይኸው ደርሷል። ስራዎቹ ውስጥ በርካታ ነገሮችን ያካተተ ነው። ከሀገር ፍቅር ስሜት መታሰቢያነቱ ላይ እንዳነሱት ራሳቸውን ለሀገራቸው የሰጡ ዜጎችን ሞገስ ያለበሰ ክብር ያለበሰ ነው። ከዛም ባሻገር ከፍቅሩም ከሀገር ተስፋም አይደለም አልፎም ባህር ተሻግሮም ሙሾ ለሳዳም ሁሴን በሚል ሁሉ አንስተዋል። ይሄን ሁሉ አካታች ያደረገውት የአምሳ ዓመት ጉዞን ወደኋላ መለስ ብለው ሲያስቡ አሁን አእምሮ ውስጥ መጥቶ ግዘፍ ነስቶ የሚታዩት ብርቱ ግጥም የትኛው ነው? በእርግጥ ከአንዱን ከአንዱ ማበላለጥ አዋኪም ቢሆን
0: ሳዳም ሁሴን የሚለው ሳዳም ሁሴን ምሳሌ ነው። ተምሳሌ የሁለት ሀያላን ምናልባትም የሁለት ሃይማኖታዊ ኃይሎች ግጭት የወለደው ሊሆን ይችል ይሆን ወይ? የሱኒና የሺአ፣ የእስላምና የክርስቲያን፣ የምስራቅና የምዕራብ፣ የዓለማዊና የመንፈሳዊ ግጭት ተምሳሌት። ግጭቱ ደግሞ ሃይማኖታዊ ይምሰል እንጂ መሰረቱ ኢኮኖሚ ነው፣ ስልጣን ነው። የንብረት፣ የሀብት፣ የመሬት፣ የሀገር ባለቤት መሆንና ያንን ባለቤትነት ይዞ የመቀጠልና ያለማስቀጠል። ሳዳም ሁሴን በሀገሩ እንደ ማንኛውም አምባገነን መሪ አምባገነን ነው፣ የታወቀ ነው። አምባገነንነት እሱ ምሳሌ ሆነ እንጂ የትም ዓለም የነበረ አምባገነንነትን ነው የገለጸው፣ ስልጣንን ነው የገለጸው። ስልጣኑ ሃይማኖታዊ ይምሰል፣ ጎሳዊ ይምሰል፣ ዘራዊ ይምሰል፣ ዞሮ ዞሮ መሬት ሲነካ ኢኮኖሚ የዘይት ባለቤትነትና ያንን ባለቤትነት የመጠበቅና የማስነጠቅ ያለማስነጠቅ ግጭት ነው። የምዕራብና የምስራቅ የባለ ኃይልና ኃይል የለሽ የሆነ ግንኙነት፣ የሁለት አምባገነን ዓለም ግጭት፣ የሁለት አምባገነን ሃይማኖት ግጭት፣ የሁለት ርዕዮተ ዓለም ግጭት እና ዞሮ ዞሮ መሬት ላይ ሲያልፍ የኢኮኖሚ ግጭት፣ በኢኮኖሚ ላይ የተመሰረተ የስልጣን ሽኩቻ፣ ያንን ለማሳየት እሱን እንደ ምሳሌ ያኔ በወቅቱ ብልጭ ያለልኝ ትዝብት ስለነበረ ገሃድ ነው የነበረው እንደሚታወቀው የኢራቅና የኩዌት ጦርነት በ1991 አካባቢ መሰለኝ የነበረው ኩዌትን ሄዶ ሲወር ዘይትን ነው ለመውረር የፈለገው እና አሜሪካኖቹ ደግሞ ፍላጎት ስላላቸው በዲሞክራሲ ስም ያንን ለማቆም እና የራሳቸውን ጥቅም ለማስጠበቅ የሁለት ዓለም የሁለት ሀያላን ኢኮኖሚ ግጭት ነው። ዞሮ ዞሮ የተለያየ መልክ ቢኖረውም እና በየትኛውም ዓለም ያለ ነገር ነው። ዓለም አቀፋዊ የሆነ ትዝብት ነው። ለሚታዘብ ሰው ዓለም አቀፋዊ የሆነ ግጭት ነው። ያለ ሀቅ ነው። ባይሆን ጥሩ ነበረ። ሲሆን ደግሞ የእሱ መጨረሻ ቀን በአደባባይ ሲታይ ያን አሜሪካ ነበርኩኝ የዕለቱ ዕለት ሲሰቀል ነበር የማየው እና ያ የፈጠረው ስሜት ነው። አምባገነንነት ምን ማለት እንደሆነ ምን እንደሚያደርስ መውደቅና መነሳት ነው እዛ ላይ ለመግለጽ የፈለኩት። እና መውደቅና መነሳት በሱ ብቻ አይደለም፣ በኋላም በምዕራቡም ዓለም ታሪኩን ስናየው የነ ሂትለርን የነ ሙሶሎኒም እንደዛ ነው አወዳደቃቸው ሁሉ። የእኛም ዓለም በቅርቡ በምናየው የእኛን ዘመዶች እነ መንግስቱ ኃይለማርያም ስናይ እንደዛ ነው። አሁንም እየሆነ ያለው አካባቢያችን እኛም ሀገር ህወሓት ሰዎች አነሳሳቸውና አወዳደቃቸውን ስታዩ እንደዛ ነው። የዚያድ ባሪ ጎረቤታችን፣ የሊቢያው ጋዳፊ አነሳስ አወዳደቅ ስታየው ምንድን ነው ይሄ? ምንድን ነው ሊያስተምረን የሚችለው? ስለ ሰው ልጅ ባህሪ፣ ስለ ግላዊ ፍላጎት፣ ስለ ግላዊ ስልጣን ምን ያህል አረመኔነት ነው ሰብአዊ ሁነን ተፈጥረን ኢሰብአዊ የሆነ አካሄድ አወጣጥ እና ያ ደግሞ መጨረሻ ላይ ኢሰብአዊ በሆነ መንገድ የሚፈጸም አወዳደቅ የሚያመጣ ነገር ይሄ አንዱ ትዝብት ነው። እና የትም ሀገር ያለ የነበረ ነው። ሳዳም ሁሴንን እንደ ምሳሌ ነው ያመጣኋቸው።
1: ከአሁን ግጥም ስራዎቹ ውስጥ በቅንጭቡ ለአድማጮች ጆሮ ቢደርስ መልካም ይሆናል ብለው የሚያስቧቸው አንድ ሁለት ግጥሞች ይኖራሉ?
0: እንጀራ የሚል ግጥም አለ። እሱን ላነበው እችላለሁኝ። እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይኸው አንዱን ካንዱ። አልጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ውሎ ከዋለበት አድሮ አልራመድም ቢል ፈንቅሎ ከስሩ ሊጥል

0: advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ሲሳሳ ሲማተብ ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ለማቱ ባዶ ሆኖ ቋቱ አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ የተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንታለም ባንክሮ ግንሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበረ ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ እንጀራ አለ ብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንቃልቦ ጎዳና ህይወት ሲታወሰው
5: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
6: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት ወቅታዊ ዜናዎች ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ sbs አማርኛን ማድመጥ ያስደስቶታልን ወጎን በፌስቡክ ገጻችን ይከተሉ ላይክ አድርጉን አታዮችንም ያጋሩን sbs amharic በfacebook
7: በዚሁ ወደ ቀጣዩ ቀለበልስ ግዛችን እናልፋለን። ከድምጻዊ ጌታቸው ካሳ ጋር በየወዘመን በነበረበት ወቅት ያካሄድነው ነው ለዝክረ መታሰቢያው እንሆን።

0: ድምፃዊ ጌታቸው ካሳ ከ49 ዓመት በላይ በሙዚቃ ህይወት ውስጥ አሳልፈሃል። ወደ ሙዚቃ ዓለም ወደ 6 ዓመት ልጅ ሆኜ ነው የገባሁት ብለሃል። እንዴት ነበር የ6 ዓመት ልጅ ሆነ ወደ ሙዚቃ ዓለም ተስበ ልገባ ይቻልከው?
1: 6 ዓመት ልጅ ነኝ። በዛ ጊዜ አባትና እናቴ ይለያያሉ። ትልቅ ሬዲዮ ነበረ። ሬዲዮ ከላይ ሸክላ ማጫወቻ ያለው። በስድስት ዓመቴ ስለያዩ እናትና አባት ብዙ ጊዜ ሙዚቃ ሰማለሁ። ሸክላ ማጫወቻው ባቴ ነው። አብዛኛው ጣሊያንኛ ሙዚቃ ነው። ብዙ ጊዜ ስሰማ የጣሊያንኛውን ኢሚቴት አደርግ ነበረ። አዝማሪና ሚል ስለ አስመራ የዘፈኑትን የሰማው ብቻዬን ጫወተው ነበረ።
2: Chichilili o zaga Sei nata da smara

0: እርግጥ እንግዲህ ልጅ መሆኔን ስለሚያውቅ ሌላ ነገር አያስብም። እርግጥ የቆየው ሴድ ትንሽ ደስ አላለውም። ሙዚቃ ላይ ነው ያለሁት። ማን ያን ሬዲዮ የት እንዳደረገው አላውቅም። እኔም ትንሽ ልጅነት ስላለ ነው ትንሽ ደስ አላለኝም። እዛው ሬዲዮን ስለጠፋ የት እንዳደረገው አላውቅም። እና ከዛም በኋላ እንግዲህ ወደ ሆያ ሆዬ ገብቻለሁ። ሆያ ሆዬ ደግሞ በሙዚቃ ዓለም ውስጥ አሁን ሳየው አሁን ትንሽ አሜሪካን ስለቆየውኝ ምን ትንሽ ሳይሆን ብዙ ጊዜ ነው ቆየውን። እርግጥ ትምህርት ቤት አልገባሁም። የብሉዝ የሚጫወቱ ጓደኞች አሉኝ። ሌሎችም እንደዚሁ ጃዝ የሚጫወቱ አሉ። ይረዱኝ ነበረ። ፒያኖም እንድጫወት አድርገውኛል። በሁለቱም ጥያቄ ነበረ እንዴት ሙዚቃ ዓለም ውስጥ እንደገባው እነሱም ጠይቀውኝ ነበረ። ነግሬያቸው ድራመር ከሆንክ ፒያኖ መጫወት ይችላል ብሎኝ ፒያኖ እንድጫወት አድርገውኛል።
1: እንዳልከው ድራመርና ዘፋኝም ነበርክ። በመጀመሪያ ከህዝብ ጋር ያስተዋወቀ የመጀመሪያው ዘፈን ምን ነበር?
0: በዛ ያስተዋወቀ ዘፈን እመኛለሁ የሚለው ነው።

0: እኛም ነው የተፈጠረው ሀረር ነው። ሀረርም ደግሞ እንደዙ ለአንድ አመት ቆይቼ ነበረ።
1: ለመጀመሪያ ጊዜ የዘፈንከው የፓትሪስ ሉሙምባ የምሽት ክለብ ውስጥ ነው?
0: ልክ ነህ። ፓትሪስ ሉሙምባ ድራም የተጫወትኩ ነበረ። ከኔ ጋር የሚጫወቱት እንደውም ከፖሊስ ኦርኬስትራ የጠፉ የመጡ ደሞዝ ስለማያበቃቸው ማታ ማታ ይሰሩ ነበር ከኔ ጋር ፓትሪስ ሉሙምባ። ልክ ነህ።
1: መኛለው ከህዝብ ጋር ካስተዋወቀ በኋላስ ወደ ሌላ የምሽት ክለቦች ሄደ ሰርተ ነበር ከፓትሪስ ሉሙምባ ሌላ?
0: ቬኒስ ክለብ ፒያሳ ያለው እዛም አቡበከር የሚባል ያሰራን ጀመር። ወነቱ ተክሌ የሚባል ጥሩ ታሪስ ነው። ከአስመራ ነው የመጣው። ሌላ ቦታ ነበር የምንታወቀው። አብረን ነበር የምንኖረው። ትዝታን ልንፈጥረው ችለናል ማለት ነው። ትዝታን በስሎና በፓስ ረድቶኛል። እሱ ቬኒስ ከቬኒስ በኋላ ወደ ዋሽብል ሄደናል። ከዋሽብል በኋላ ወደ ሂልተን ሄደናል። ይህ ሁሉ የሚገርም ነገር ነው። ትዝታ የሚባለው ነው በጣም ፌመስ ነበረ። ለማየት የማይመጣ የለም፣ ለመስማት የማይመጣ የለም። ማየት ክለብ ውስጥ ነው ዋብሽበሌ ሂልተን ሆቴል።

0: قلت لهم كده جبان بوالا بهاي الاسم لازم نعملناه انت اذا مديتوا بفرنجا واتر كذا والله يا ويت التامه هم فماش في بلال وصدا مكزين قد ولا ما كان نبرا وصدو يلت اما كان ما يتشنو المعرس لو
1: يا امريكان اگر موسيقى هيوته من يمثل نبر مجمرياو ك1981 اسك 1986 نبر ازاي قويو
0: فرنجا واتر 1981 ميجا بانو 81 ገባል ቦነቹ ቅድም እንደተከስኩል በየሮሳንቱ ነው ሰራው እግድ ሾው ሰርተን ነበር ትልቅ ሾው የሰራውትም ደግሞ ሰው ሳለው በወታደር መንግስት ጊዜ ነው ትልቅ ራው ብርቶ ነበረ ሲት አውስ ማ ቦነቹ ለዛ ለራብ ሰርተን ዝገነሹ ዝምረባ ሽርናል እና በርግጥ ከባድ ነው ዛም ያለ እንኳን ሙዚቀኛ ያው እናንተ ጋም ሳይኖር አይቀርም መንገድ ላይ የሚጫወታለን ምክንያቱም ሀብታም ሰው አግኝቶት ወይም ጥሩ ሙዚቀኛ መሆኑ አውቆ እንዲወስደው ነው። እኔ ግን ያው የአገሬ ሰው ኢትዮጵያ ሮስላን ስለምሰራ አገራጅ ሰዎች ስለማያቆኝ ቀጣው ሰውን አናስዋ ነው የሚለኝ። ጥሩ ጊዜ አሳልፍ ያለው ለማለት እችላለሁ።
1: አሜሪካም በ1986 ወደ ኢትዮጵያ ዳግም በተመለስ ጊዜ አንዱ ያወጣኸው ሙዚቃና ዛሬም ድረስ ሁሌም የሚታወሰው መሄዴ ነው እኔ በሉ ደህና ሁኑ አመሰግናለሁ የሚለው ነበር። ከሱ ዘፈን ጋርስ የተያያዘ ታሪክ ምን አለ?
0: 1981 የገባነው አሜሪካን ውስጥ መራሮሳንትም እየሰራው ከስምራው ጀርባ ነበር የምኖረው። መንገዱ ኮሎምቢያ ሮድ ይባላል። ሆኖ ቱ ዛሆኜ ኖርድሻለው

0: ወደ 4 አመት ነው የፈጀብኝ። ሜሎዲዎችን ሜሎዲ ተላላውን መጀመሪያም ሰርቫስ መኛለው ሜሎዲ የራሴ ነው። በሙሉ ከ6 አመት ጀመርኩ ስሉ ወደ ኋላ እንመለስና በ6 አመት ስጀምር እግዚአብሔር ይሰጣል ዝም ብሎ አይደለም ዘፋኝውን ሁሉ ማለት ነው። ለገንዘብ አይደለም ሰራው
1: እንከነ
0: እና በሆነቹ 4 አመት ነው የፈጀብኝ የዘፈኑ ወደ ኢትዮጵያ ገብቼ እንደገና ማምኖን ሰራው ያለው። እንግዲህ ኢትዮጵያ ውስጥ ደግሞ ከኢትዮስታር ባንድ ጋር መጀመርኩት እዛ ሂልተን ተመልሼ ሂልተን ለ9 አመት ነው መጀመሪያ የሰራሁት። በኋላ 2 አመት ሰርቼ ያለው ዘፈኑም ተሳካ። ወደ ጊዮን ስንሄድ 1 አመት ጨመርንበት። በ3 አመት ውስጥ ሊሳካ ችሏል ዘፈኑ ማለት ነው። ማታ ማታ የሰራ ነው ቀን ቀን አጥናለን ማታ ማታ እንሰራለን ማለት ነው። በእውነቱ ጥሩ ሆኖ ሊሳካ ችሏል ተሳክቷል። አሁንም ያለው ጀኔሬሽን በየክለቡ ሂልተን ሄዳለው ሌላ ቦታ ሄዳለው አብዛኛውን የኔን ዘፈኖች ነው የሚዘፍኑት። አብዛኛውን ደግሞ የጥላውን ዘፈን ነው የሚዘፍኑት። በእውነቱ አም ሀፒ ደስ ብሎኛል።
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team

0: advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: Bono çulmide. Çulun ne Allah zaman çıralı. Yega bautum da moje bautum mre aderos ko mochar bin. Vesalay.
5: Ya agar neger kanasa ya agar fikr simet ga itayazem agare natinkwat yemilew muzika endezhu betam tawaddajina ganana naw. Tunus indet neber yeserraw.
4: Bizi alam elam atu segemi bal. Betam ya karbay neber ye masok and miser alfer neber. Lek bazag ze አንድ ወንድማችን እዛው አብሮ ይሰራል ከሱ ጋር ግጥሙን ይጽፋል። ግን ግጥሙ በጣም ትልቅ ብዙ ነው። እንዴት የንገር ስለ ንጉሶች አለ ብዙ ነገር አለ። መርጠን ከዛው ሲያወጣ ነው ከማስዋቅ የሚሰል ሰጠኝ። ልክ ደግሞ ጊዜው የሱማሌ ጦርነት ጊዜ ነበረ። የሚገርም ነው ከሱማሌ ጋር ግጭት ነበረ።
5: ልክ ነው።
4: እና መኖዲውን ያወጣሁት ቅድም መጀመሪያ ለጠቀስኩልህ የሲማ መሬት 6 ዓመት እንዳልኩ ስጦታም ያስፈልገዋል። ጠዋት በእኛ በኢትዮጵያ አቆጣጠር በኢትዮጵያ ሰዓት አቆጣጠር 9 ሰዓት ገባን ማስታወቂያ ሚኒስቴር። የጨረስነው ወደ ምሳ እዛው በልተን ያው እዛው ሬስቶራንት አለ እዛው ውለን በ9 ሰዓት ነው የጨረስነው። ከሰዓት በኋላ እንግዲህ አንድ 7 ሰዓት ሰዓት አይቀርም እና ወንጩ መሎዲውን የፈጠርኩት እዛው ነው። ግጥሙን የሰጠኝም ደግሞ ከማስታወቂያ ሚኒስቴር ነው። ልክ እንደነ እንግዲህ እንደ አሜሪካ እንዳየሁት ዊ አር ዘ ወርልድ ኢን ዘ ሰሩት ዶም ሶስ አራት ዘፋኞች ናቸው። መሎዲውን ለሳኩ ሻውት እንደ ማይክል ጃክሰንም አለበት እንደመሰለኝ እና በወንጩ አገሬን አትንኳት አሁንም ድረስ ሰማዋለሁ።

0: ጌታቸው ካሳ ሲባል ሁልጊዜም ስምህ በተለይ ጎልቶ የሚነሳ ከሙዚቃ ስራዎቹ ውስጥ ከትዝታ ጋር ተያይዞ ነው። ጌታቸው የትዝታ ንጉስ የሚል ቅጽል ስምም ሁሉ አስገኝቶልሃል። ትዝታን እንደገና አሁን አገር ቤት በአዲስ መልክ ለመስራት ሀሳብ አለ ወይስ እንዳለ በዛው ያንኑ የቀደም ሲል የተቀናበረውን የትዝታ ሙዚቃ ነው መልሰህ ለህዝብ ለማስደመጥ ያለ ህሳቤ?
1: አሉኝ ሜሎዲዎች አሉኝ፣ ሞክራለሁ። ግን ከባድ ነው። በሙዚቃ ዓለም ውስጥ አንድ ባንድ ለመያዝ እንደዚህ እንደዚህ እናደርግ ማለት ነው። ከፊተኛው አሁን እየከበደ ነው ያለው። ድሮ በእኛ ጊዜ ለምሳሌ በዋልያስ ባንድ ወይም ደግሞ ኢትዮ ስታር ባንድ አምስት አመት ሰርተናል አብረን፣ አንድ አራት አመት አብረን ሰርተናል። ዋልያስ ባንድ ግን መጀመሪያ የሰራሁበት 17 አመት ሰርተናል። እንግዲህ እስኪ ሞክራለሁ። አንዳንድ ዘፈኖች አሉ ሞክራለሁ። ናይሮችን ዘፈን እንግዲህ ዝም ብዬ መስራት የምችላለሁ ባይ ነኝ።
0: አንዱ አውስትራሊያ ካሁን መተህበት የማታውቀው ሀገር ነው በሙዚቃ ስራ። ወደዚህ ወደ አውስትራሊያ መጥተው ብዙ በርካታ አድናቂዎች አሉና እሱን በሙዚቃ ስራዎችህ ለማስደሰት እንደው ሀሳብ የለም?
1: ጥሩ ጥያቄ ነው ካሳሁን፣ ጥሩ ጥያቄ ነው። ደስ ነው የሚለኝ ምክንያቱም አሜሪካ እንደገባው ከዚህ ሂልተን የሚሰሩ ኢትዮጵያ ውስጥ ሂልተን የሚሰሩ ወደ ብዙ ጊዜ አውስትራሊያ ሄደዋል ይመስለኛል። ከዛ ደውሎ ነበረ አሜሪካን እና እነሱም መጥቶ ይጠይቁ ነበረ አውስትራሊያ እንዴት ነው ምናምን ነበረ። አሜሪካን ደግሞ

0: ስሜ ቅድም አልጠቀስኩልም እንጂ ኢሊጋል ነው የምኖረው። ስራዬን ግን እሰራለሁ። አስራ ጠይቆኝ ነበረ፣ መሄድ መውጣት አልችልም ነበር እና አሁንም ቢሆን ደስ ነው የሚለኝ አስራዬን ማምጣት ማለት ነው። አም ስትሮንግ አሁንም ቢሆን።
1: እሱ እውነት ነው። መጥተህ መድረክ ላይ ጊዜ ነስተህ የምናየበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ድምፃዊ ጌታቸው ካሳ፣ ስለ ቃለ ምልልሱ እናመሰግናለን። በ50ኛው ዓመትህ የሙዚቃ ክብረ በዓል ላይም ድጋሚ እንደምንገናኝ ተስፋችን ነው።
0: ካሳው በጣም ደስ ነው። እኔ ደግሞ ያለፈው ጊዜ እንዳስታወስኩ ጉንፋን ይዞ ነበረ። ዛሬ ጥሩ ጊዜ የተገናኘ ነው። እውነቱ እንግዲህ ላምተ መንካ ጊዜውን እዛም አንስቴት የሆኑ ሽንግዴ ጥሩ ነገር ያጋጥማቸዋለሁ። አመሰግናለሁ።

0: كانت تمام ما أدري.
1: SBS Radio.
2: እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይሄው አንዱን ካንዱ አለጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ውሎ ከዋለበት አድሮ አልራመድም ቢል ፈንቅሎ ከስሩ ሊጥለው አንስቶ ከቀየው ካድባሩ ከተፈጠረበት ከውሃው ካፈሩ ከሚተነፍሰው ከነፋሻ አየሩ ሲሳሳ ሲማጠጥ ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ሌማቱ ባዶ ሆኖ ቋቱ አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ እየተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንታለም ባንክሮ ግን እሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበር ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ እንጀራን ለብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንካልቦ ጎዳና ህይወት ሲታወሰው ቁልቁለቱን ሲወርድ መልካውን ተሻግሮ እህል ብሎ ሲቀር እህል እንዳላድሮ ማንም ሳያግደው ከጧት እስከ ማታ የትም የሚሰደው መች ሌላ ሆነና ጠላቱ እንጂ ሆድ ነው። ከስር መሰረቱ ከጥንት ከጧቱ ከአዳምና ሔዋን ከጸበለሲቱ ካቤልና ቃየል ከወንድም ቅናቱ ከኤሳው ብክሩና ከአባት ምርቃት ከያዕቆብ ፍርሃት ከርብቃ ብልሃት ከያኔ ጀምሮ ላለው ክፉ ነገር መንስኤው መች ሆነ ከዚያው ሆድ በስተቀር ለምንድነው አይሁድ የጨው ዘር የሆነ በሰራው ባልሰራው እየተኮነነ ኦስፊሽ ላይ አይሰሩ እንዲያ የተሰራ አይደለ ለፍሉስ አይደለ ለእንጀራ ቦስኒያስ ምን ሆነ ጋዛስ ምን ተወራ ቤት እየፈረሰ ሰው ላይ ቤት ሲሰራ ሩዋንዳስ ምን ሆነ እዚሁኛው ሰፈር ቱትሲ እየታጨደ እንደ ጤፍ ሲከመር ሰው እንደ ዘንጋዳ በጉድጓድ ሲሰፈር ምስራቅና ምዕራብ እስላምና ማራ ምንድነው እምነቱ ስነ መለኮቱ ተብሎም ይጠራ ምንድነው ምግባሩ የክፉ የደጉ ያግባቡ የነውሩ የተላይ ነው ድንበሩ አቦ የምታውቁ እስቲ ተናገሩ እኔንስ ቸገረኝ ነውር ያልኩት ነገር እየዋለ ሲያድር ደግ እየተባለ ይሄዳል መሰለኝ ሰው ከሰው ቤት ገብቶ የሰው መሰብ ከፍቶ ሲበላ ሲጠጣ ሲያቅፍ የሰው ሸጋ እየቀነጠሰ ሲጥል የሰው ሎጋ ነፍስ ረክሶ ሲውል ጥንቡን ሲጥል ስጋ ምን አለ ክርስቲያን ምን አለ ይሁዲ ሙስሊም ምን አወራ ሙስሊም ምን አወጋ ምንድነው

0: ሰው ህሊና ምንድነው? ሰውነት ምንድነው? ቅዱስ ቃል ምንድነው? ሃይማኖት ምንድነው? ንግግር ምንድነው? አንደበት ሰው በሰው ሲጠፋ ዝም ከተባለበት ከእንስሳት ከአራዊት የሰው ልዩነቱ ይመስለኝ ነበረ ግብረ ገብነቱ በአንተም ማትወደውን ሰው ላይ ሰው ማለቱ ግን ከቶም አይደለ ይሄ ሰው ባህሪ ትመስክር አዱኛ ሁሌም አንድ ፈሪ ትናገር ምድሪቱ ስንቱ እየተገፋ ስንቱ እየተደፋ የወደቀባቱ የተጣለባቱ ትጠየቅ ትናገር ይሻላት እንደሆን ከሰው አራዊቱ ቋንቋህን ባላውቅም የሰማይ አሞራ እስቲ ልጠይቅህ ላውራ ካንተ ጋራ በሰማይ በራሪ በምድር ተሽከርካሪ መቼም ሰው አትፈራ ከአጽናፍ እስከ አጽናፍ ከዋልታ እስከ ዋልታ ሁሌ ስታንዣብብ ገመዱን የፈታ በሆድ የተረታ ስንት ሰው ስንት ነፍስ አይተሃል አንተ ስለ ሆድ ስትል ስንት አይን አውጥተሃል በልስቲ ተናገር ወርደህ ከሰው መሃል አንተ ባትከሰውም ሰው አንተን ከሶሃል አይን አወጣህ ብሎ ስጋ ነጭህ ብሎ እሱ የተወውን በየጥሻው ጥሎ እና ምን ትላለህ ሐሰት አልነጭሁም አይን አላወጣሁም ብለህ ትክዳለህ ወይስ ያልተነጨ ሰው ዋስ ታገኛለህ በልስቲ ተናገር የሰማይ አሞራ በሰው ያልተገፋ በሰው ያልተደፋ ያልሞተ ለእንጀራ ቁልቁል ተመልክተህ የምታየው ካለህ በልስቲ አንድ ጥራ ይሄ ለጋዛ ሕፃናት የታሰበ በ2001 የገጠምኩት ግጥም ነው ካሳሁን
1: ከጥበብ ማዕድ SBS Radio
2: አድማጮቻችን ከመሰናብታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ መከላከያ ሰራዊት አባላት የዩክሬንን ጦር ለማሰልጠን ወደ ፖላንድ ሊላኩ ነው። ዩናይትድ ስቴትስ እና አውስትሬሊያ ባህር ሰርጓጅ አቅርቦት ስምምነት በከፊል መለወጥ ተቃውሞን መቀስቀስ ጀምሯል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትሬሊያ። ቸር ይቅጠምን።

0: የተፈጸመ ግድያ?
1: ይዞት የተነበረው ሽጉጥ ነው። ሁለቱንም ዳኛውንም እና ባለቤቱን ተኩሶ እንደገደለ ነው።
0: ጦርነት እየበጣጠሰው ያለውን ምስራቅ አፍሪካን በሙዚቃ ሊያስተሳስር የሚተጋው ኢትዮጵያዊ ሙዚቃ ሰው መንገዳችን ነው።
2: ዌስት አፍሪካ የራሳቸውን ኦፈር ሲያደርጉ አፍሮቢት እያሉ፣ ሳውዘርን አፍሪካኖች ደግሞ አፍሮ ሀውስ እና ማፒያኖ እያሉ ኦፈር ሲያደርጉ፣ ዌስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በተፈጸመው ጥቃት ለተጎዱ ወገኖች ሀዘናቸውን ገልጸዋል። ማምሻውን ጽፈት ቤታቸው ያወጣውን መግለጫ የተመለከተ ዘገባ እናስቀድማለን።
3: ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቸው ሕይወታቸውን ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሀዘን ገልጸዋል። ይህ ጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገብኩት ባላቸው አውንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃን አብራርቷል። አሁን ከመሻሸ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ጥቃቶቹ የአገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስሲላ

0: ሽን ሐላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነክሽን የመፈጸሙና የሃይማኖት ሞነ የማንነት ገጽታ እንደሌለው ተናግሯል። ባለፉት አመታት ባርሲው
1: በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ክርክር ሲያደርግበት የነበረውን የፍትሐብሔር ክስ ውሳኔ በመቃወም አንድ ግለሰብ ዳኛዋንና ባለቤቱን ችሎት ውስጥ በሽጉጥ ገድሏል። ይህን ጉዳይ በተመለከተ የኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ የኮሙኒኬሽን ዳይሬክተር አቶ ጌታቸው ጣሰው ማብራሪያ ሰጥተውናል። አቶ ጌታቸው ጣሰው ማብራሪያቸውን የጀመሩት ድርጊቱ እንዴት እንደተፈጸመ በመግለጽ ነው።
2: እሺ፣ እኛም እንግዲህ እዛ ያሉት የአካባቢ መስሪያ ቤት ደውለን እንዳረጋገጥ ነው ትናንት ማታ። ክስተቱ ትናንት ወደ 4 ሰዓት አካባቢ ነው ተከሰተው ወልመራ ወረዳ ፍርድ ቤት እና ተጠርጣሪው አቶ አቅናው በቀለ የሚባል ሲሆኑ እዛ ፍርድ ቤት የቤተሰብ ክርክር ጉዳይ ነበራቸው። ከዛ በፊት ከባለቤታቸው ጋር ክርክር ነበራቸው እና ፍቺ ተፈጽሞ ነበረ። ከዛ በኋላ የንብረት ክፍፍል ላይ ሲከራከሩ እንደነበረ ነው። ትናንትና ቀጠሮ አፈጻጸም ላይ እንዳለ ነው የተረዳ ነው ማለት ነው። የንብረት ክፍፍሉ አፈጻጸም ቀጠሮ ነበረ። በዛ ሰዓት ችሎት እንደገቡ ተጠርጣሪው እና ባለቤቱ ችሎት ላይ እንዳሉ ወይዘሮ አልማዝ መኮንን የምትባል ባለቤት እና ችሎት ላይ የነበሩ ዳኛ ወይዘሮ ወርቄ ፈቀሳ ባሉበት በዛ ሰዓት ብይኑን እያነበቡ እያለ ይዞት የነበረው ሽጉጥ ነው ሁለቱንም ዳኛውንም እና ባለቤቱን ተኩሶ እንደገደለ ነው። የውሳኔውን ውጤት ደስ ስላላለው በውሳኔ ከዛ በተነሳ ነው እንግዲህ መግደል የቻሉ እንደዛ ነው ተረዳ።
1: ምናልባት ከዛ በኋላ ተጠርጣሪውስ በምን አይነት ሁኔታ ላይ ነው ያለው? ተይዘዋል ወይስ እንዴት ነው ያለው ሁኔታ?
2: ተይዘዋል። በዛው ሰዓት በራሱም ተኩሶ በሌላው ደግሞ በሌላ ፍለታማ መሳሪያ በጩቤም ራሱንም ወቅቶ ሊያመልጥም እየሞከረ ተይዞ ከዛ በኋላ ወደ ሆስፒታልም ተወስዶ ነበረ። ዛሬ እንደሆነ ደግሞ ወደ ጳውሎስ ሆስፒታል ተልኮ በሪፈር እዛ እየታከመ በፖሊስ ክትትል ሆኖ ሕክምና ክትትል እያደረገ እንዳለ ነው።
1: ስለዚህ ራሱንም የማጥፋት ሙከራ አድርጎ ነበር ማለት ነው?
2: አዎ፣ በዛ ሰዓት ራሱንም በቃ የምን ድርጊት እንደፈጸመ ራሱንም ለማጥፋት ሞክሮ ነበረ። ግን ተርፎ ዋና እንግዲህ ግን እንደምን ውጤቱ በሐኪም የሚረጋግጥ ይሆናል ማለት ነው።
1: እንደው ለማምለጥ ሲሞክር እሳ በእርሱ ላይ የተፈጸመ ተኩስ አለ? ምናልባት ከጸጥታ ኃይሎች የእንደዛ አይነት ወሬዎችም በሶሻል ሚዲያ ላይ ስለተመለከትን ማለት ነው?
2: አይ፣ እንደዛ አይነት ምንም እንዳልነበረ ነው እዛ ላሉ ደውዬ እንዳረጋገጥኩ። ራሱ ላይ ነው ራሱ ሽጉጥ ነው ራሱ ላይ እንደተኮሰ እና ከዛ በኋላም ደግሞ በጩቤ ነው ራሱን የወጋ እንደሰማው እንጂ ሌላ የጸጥታ አካላት ወደሱ የተኮሱት ምንም ነገር እንደሌለ።
1: ምናልባት እንደዚህ ችሎት የሚገቡ ግለሰቦችን ባለጉዳዮችም ይሁኑ ሌሎች አካላትን የመፈተሽ ልምዶች የሉም ማለት ነው? ከዚህ ድርጊትም ጋር በተያያዘ የተደረጉ የተጀመሩ እርምጃዎችም ካሉ ይንገሩን።
2: አዎ፣ ከዚህ በፊት እንግዲህ ፍርድ ቤቶች ጥበቃዎች አሉ፣ የሚጠብቁት አሉ። እዛ ሰው ተፈትሾ ነው የሚገባ። በዛም በተጨማሪ ደግሞ ችሎት አስከባሪም ደግሞ ፖሊሶች አሉ። እነሱም በተጨማሪ ችሎት ሰው ሲገባ ሊፈትሹ እና ሰላም የችሎቱን ሰላም አረጋግጦ የፍርድ አሰጣጡ ሰላማዊ እንዲሆን እንደዛ ነው ልምዱ ያለ። እንደዚህ አይነት ክስተት እንግዲህ ሲደረግ በጣም የሚያሳዝን ነው። ለወደፊት ግን ፍርድ ቤቶች እዚህ ላይ በጣም እንደሚሰሩ ጠቅሳለ። ይህን ጉዳይ በተመለከተ እዛ ሰውየው እንግዲህ የጤንነቱ ሁኔታ ሕክምና ተከታትሎ መጨረሻ ላይ እንደሚሆን ይከታተላል እዛ ያሉ ፖሊሶች። ሌላ ደግሞ እዛ ጥበቃ ላይ የሚሰራ የፍርድ ቤቱ ጥበቃ አለ። ጥበቃውና ችሎት አስከባሪዎቹ እዛ ተጠርጥሮ ተይዞ ነው ያሉት። ምርመራ እየተካሄደ ነው ማለት ነው። ጉዳይ እንዴት ነው?

0: ሳራይዞ መግባት እንዴት ነው የቻለው? ድርጊቱ እንደተፈጸመው እና ሰውየውም ታከመ በኋላ ወደ ህግ ይቀርባል ማለት ነው። ሰዎቹም እንደዛ ነው፣ ምርመራ ተጀምሯል ማለት ነው።
1: አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በሞቃዲሾ ለሁለት ቀናት የቆየው የግጭት ጋብ ማለቱ ተዘገበ። የመንግስት ወታደሮችና የተቃዋሚ ፖለቲከኞች ደጋፊ ሚሊሻዎች ሞቃዲሾ ውስጥ ለሁለት ቀናት ከተጋጩ በኋላ የሶማሊያ የጸጥታ ኃይሎች ግሩን በቁጥጥር ስር ማዋላቸውን የሀገሪቱ ማስተዋቂያ ሚኒስቴር ገልጿል። በሳህራ በረሃ ውስጥ እየተጓዙ ሳሉ መኪናቸው የተበላሸባቸው ቢያንስ 50 ሰዎች በውሃ ጥም መሞታቸው ተዘገበ። ተጓዦቹ በማሊ የሙስሊሞች ፌስቲቫል ላይ ታድመው እየተመለሱ ነበር። መንገደኞቹ በኒጀርና በአልጄሪያ መካከል ከመትገኘው ቁልፍ ስፍራ አሳማካ በ80 ኪሎ ሜትር ርቀት ላይ ሳሉ ውሃ እንዳለቀባቸው ተገልጿል። የቻይናው መሪ ጂ ጂንፒንግ ከሰባት ዓመታት በኋላ ለመጀመሪያ ጊዜ የረጅም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የአገሪቱ ብሔራዊ መገናኛ ብዙሃን ዘገበ። ፕሬዝደንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 መሆኑ ታውቋል። በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ ማጋለጡ ተነገረ። ጦርነቱ በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገልጿል። ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅላት መጠየቋ ተነገረ። ዜናዎቻችን እነዚህ ናቸው። በመቀጠል ወደ ሙዚቃ ባለሙያ ነው ምን ሄደው። አንድ የሙዚቃ ባለሙያ እንግዳለን። ከአዲስ አበባ ወደ ናይሮቢ መጥቶ ለሶስት ዓመት ግድም ሙዚቃ ላይ ሲመራመር ቆይቷል። የሚመራመረው የምስራቅ አፍሪካ ሙዚቃዎች ላይ ነው። እየፈለገ ያለው ደግሞ አንዳች ቀጠናውን የሚያመሳስል የሙዚቃ ቀለም ነው። ፍለጋው ተሳካለትን እንግዳችን መልሳለሁ።
2: ጉታ ባላለው ሙዚክ ዳይሬክተር እና ፕሮዲውሰር ነኝ። ይሄ አዲስ የለቀቅነው ፕሮጀክት ኢስት አፍሪካን አንድ ሊያደርግ የሚችል ሊያስተሳሰር የሚችል ካልቸራል ወይም ሶኒክ አይደንቲቲ አለውን ወይ ብለን ሪሰርች በማድረግ ከሪሰርች ነበር የጀመረው። ይህን ሪሰርች ስንሰራ ያገኘነው ምንድን ነው? ከሙዚቃ ኢንስትሩመንትም፣ ከቮካል ይሄ ከአዘፋፈን ስልትም፣ ከሪትምም ይሄ ከምት ጋር በተያያዘ ለምንና መቼ እንደሆነ ባይታወቅም ስፕሬድ ያደረገ ኢስት አፍሪካንም አፍሪካንም የሆኑ ዘይቤዎች አሉ ወይም የሚያስተሳስሩን ብዙ ነገሮች አሉ እና ከዛ ሪሰርች ተነሳንና ልክ ምዕራብና ደቡብ አፍሪካ ላይ እንደሚያደርጉት የሙዚቃቸውን ኢኖቬት አድርገው ሞደርናይዝ አድርገው ኤክስፖርት ማድረግ የሚችሉት ሁሉንም ሊያስማማ የሚችል ጥሩ ሞደርን ሚዚክ ወይም ኮንቴምፖራሪ ሚዚክ መፍጠር ከቻሉ በኋላ ነው እና ከዚህ ተነስተን ወደ አንዱ ማያደላ ሁላችንንም ሰብስቦ ሁላችንንም ራሊ ሊያደርግ የሚችል ሳውንድ መፍጠር እንችላለን ወይ ብለን ከዛ ሪሰርች ላይ ኤክስፐሪሜንቴሽኑን ጀመርን።

0: አፍሪካ ብለን ደሞ ስንገባ ጥልቅ እንደሚሆን ገምታለሁና እሱ ጉዞ አንድ ጋራ ነገር ለማምጣት ፈታኝ አልነበረም ወይ?
1: በጣም ፈታኝ ነበር። ምን መሰለህ ሁሉንም ነገር ላይ ለመልከተው ካልክ እጅግ በጣም ሰፊ ሆናል። አይደለም የምስራቅ አፍሪካ ያ የኢትዮጵያንም ብቻ በጣም ምን ልበለ ሰፊ ነው። እኛ ግን የጀመርነው ምንድነው?

0: ሳስረንን ምንድን ነው ነው ከዛ ነው የጀመርነው። የኛ ሪትም ነው የምንለው አለ ችክችካ የምንለው ከዛ ነው የተነሳ ነው። ብዙ አርቲስቶች ጠራንና ስቱዲዮ ከሱዳንም ከኬንያም ከኢትዮጵያም ከታንዛኒያም ዝም ብለን አጫውተን ኬት ይመስላችኋል አልናቸው። ደስ የሚለው ሁሉም ሰምተው ጣቴን ከስሬ እዚኛው ነው ማለት አልችልም ግን የኢስት አፍሪካ እንደሆነ ኮንፊደንት ነን ሲሉን ያንን ሳውንድ አገኘ ነው ብለን መተማመን ፈጠረብን። በዛ ዳይሬክሽን ቀጠልን እና ሙሉ ፕሮጀክቱን ያንን ይዘን ጨረስን እላለሁ።
1: በጣም ደስ ይላል። አሁን አጠገቤ አንድ ኬንያዊ ያለ ዴቪስ ሙዋሳሮ ይባላል የድምጽ ኢንጂነራችን ነው እና የአገሬን ሙዚቃዎች አልወድም ይላል የኬንያን እና ወደ ምዕራቡ በጣም ይሳባል። የራሳችንን ነገር ስላላገኘን ነው ወይስ
0: እሱ የሚለበትን ብዙ ወጣቶች የሚሉት ነገር ነው ለመሰለ አፍሪካን ወይም ኢስት አፍሪካን ሙዚክ ከተባለ ዩዥዋሊ በምን መልኩ ነው የሚቀርበው? በትራዲሽናል ሳውንድ ነው። ሞደርን ሲባል ደግሞ አብዛኞቹ አዶፕት ነው የሚያደርጉት። ወይ ሂፕ ሆፕ ይዘፍናሉ ወይ ሶል ይዘፍናሉ። የሀገራቸውን ዘይቤ መጨመር ሲፈልጉ ደግሞ ላዩ ላይ አንድ ትራዲሽናል ኢንስትሩመንት ወይም ደግሞ ቋንቋቸውን ጣል ያደርጉበታል እንጂ ይሄ ከስር ከስኬሌተኑ ጀምሮ ትሩሊ ኢስት አፍሪካን የሆነ ሳውንድ ቢልድ እናደርግ የሚሉ ፕሮጀክቶች ብዙም አላገኘንም። ሶ ወጣቱ ስፔሻሊ ወደ ውጭ ወደ ምዕራቡ ሙዚቃ ይሳባል የምልበት ምክንያት ለዛ ነው። ከምንም ጊዜ በላይ ጀንዚዩም ሚሌኒያሉም ሞር ከትራዲሽኑ እና ከሩትሱ ጋር ኮኔክት ማድረግ የሚፈልግበት ሰዓት ነው እና ያንንም ሰዓት ተጠቅመን ነው እኛም ይሄን ነገር ልናቀርብ የቻል ነው።
1: እዚህም ሌላም ቦታ ሙዚቃ ስንሰማ ኬንያም ይሄ የከሚሴን ይመስላል ይሄ እንትንን ይመስላል ትንሽ እንትን አይመስል የምንላቸው ነገሮች አሉ። በእናንተ ጥናት ከኛ አገር ጋር ተዛምዶ ያላቸው እንዴት እዚህ ሊገኝ ቻለ ያስባሏችሁ የሙዚቃ ምቶች መልኮች ቀለሞች አሉ
0: እንዴ? ከምታስበው በላይ በተለይ የትራቨል የማድረጉና የሙዚቃ ላይ ኢንተረስቱ ሲኖር አክሰሱ ሲኖር እንደዚህ ኢንፎርሜሽኖችን ለማግኘት በጣም እየተገረምክ ነው የምትሄደው ምን ያህል እንደምንመሳሰል ማለት ነው። አሁን ዌስተርን ላይ ሎ ምናምን ላይ የነሱ በጣም ሙዚቃቸው የሚያምር ሙዚቃ ነውና ከሚጠቀሙትም ስኬል ከዘፋፍን ስልታቸውም ከዛም አልፎ ደግሞ አሁን ኢትዮጵያ ላይ ለምሳሌ የኛ ነው ምንላቸው የሙዚቃ ኢንስትሩመንቶች አሉ ክራር ማሲንቆ በገና አይደለም የራሳቸው ቨርዥን አለዛ ራሱን ቁጭ ቅኝቱ ትንሽ ይለያል እንጂ ማሲንቆ ኦሩቱ ተብሎ አለዛ ክራር ኛቲቲ ተብሎ እዛ አለ በገና ኦቦካኖ ተብሎ አለ ከዛ አልፎም ብትወጣም እቁብኛ እንቁብ በኢትዮጵያ ነው ምንለው እቁብ እዛ አለ ጠጅ እዚ ኢትዮጵያ ነው ምንለው እነሱ ጋር ሙራቲና ይሉታል እንጂ አለ ከዛው ከሃኒ የሚሰራ ከማር የሚሰራና
1: ኦራሊውም አይሰሰምቻለሁ እዚ
0: አለ አይደለ ኤግዛክትሊ እሱን እኮ ነው ምለ
1: አጃጃም
0: ሞልበያ ሞልበያ የሚገርም ነገር ጥናቱን ስታደርግ ወይም ኦፕን ስትሆን ከሚያለያዩን ይልቅ የሚያመሳስሉ ነገሮች በጣም ብዙ ነገሮች እንዳሉ ትረዳለህና የሙዚቃም ስልቱ ላይም እንደዛ ነው የተረዳነው። የሙዚቃ ኢንስትሩመንቶቻችንም ላይ ያዘፋፍን ስልቶቻችንም ላይ አልፎም መጠጦቻችንም ላይ ምግቦችንም ላይ የሚያመሳስልን ነገር አለ። በእነዚህ ሀገሮች መሃል የሶፍት ዲፕሎማሲውም ዳያሎግም ኮንቨርሴሽንም ብዙ ቻነሎች ኦፕን ስላልሆኑ በየራሳችን በር ዘግተን እየሰራን ስለሆነ ኢንፍሉዌንሱም ደግሞ ካለ ከጎረቤት ሳይሆን ከሩቅ ከባህር ማዶ ስለሆነ ነው እንጂ እነዚህ ቻነሎችን መክፈት ከተቻለ የኔም ካምፓኒ እዛ እንግዲህ ኬንያ የከፈትኩት ዳራጃ ነው የሚባለው። ዳራጃ ማለት ድልድይ ማለት ነው። ካምፓኒውን የከፈትኩበት ምክንያት ድልድይ ብሪጅ ለማድረግ ነው። እነዚህን ካልቸሮች ኮንቨርሴሽኖች እና ዳያሎጎች መፈጠር እንዲችሉ የኢስት አፍሪካን ኤሰንስ ሙዚቃውን ይሄ ምንድን ነው የሚባለው ፊሊንጉን ያለውን ለመፍጠር ግን ስፔሲፊካሊ ከዚህ ሀገር ነው ብለህ መጠቆም ልትችልበት የማችለው አይነት ሙዚቃ ነው ለመስራት የሞከር ነው። እስቲም እንግዲህ እናንተም ሰሙትና
1: እናጫውቷል
0: ትናግሩናላችሁ።
1: እሺ እናጫውቷል። እዚህ ሀገር ይሄ ሙዚቃ የኛን ሀገር ይሄን ይመስላል በሚል ደረጃ ያስገረሙ ምስሎች አሉ ምታስተዋሉ?
0: አዎ በተለይ ይሄ ኖርዘርን ኬንያ ብታዩ ከኢትዮጵያ ሳውት ጋር ይመሳሰላል። የኢትዮጵያ የኢስተርን ሙዚቃዎች ከሱዳን ጋር ይመሳሰላሉ በጣም የኖርዝ ኢስት ደግሞ ለምሳሌ ሱዳን ይሄ ሀዳንዳዋ ቤጃ የሚባሉ ትራይቦች ሙዚቃ ብታየው ከኤርትራ ዌስት ኤርትራ ጋር ካለው ሙዚቃ ጋር በጣም ይመሳሰላሉ። እኛ ሀገር ችክችካ ብለህ ደግሞ የምንጠራው ሙዚቃ ብዙ ጊዜ ይሄ ጉራግኛም ላይ ያለ አማርኛ ሙዚቃም ላይ ያለ እሱን ብትመለ

0: የምንመለከተው አሁን ይሄ ምንድነው ይሄ ታንዛኒያ ላይ ምድዋራ ከሚሉት ጋር ይሄ ሴሻልስ ሞሪሸስ ላይ ሴጋ ከሚሉት ጋር ኮስታል ኬንያ ላይ ደግሞ ቻካቻ ከሚባለው ሙዚቃ ጋር ተመሳሳይ ነው። ቴምፖ ሊለያይ ይችላል እንጂ ወይም ኤነርጂው ከፍ ወይም ዝቅ ይላል እንጂ ተመሳሳይ መጥተ
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። ሰኞ ምሽት እስክንገናኝ መልካም ቆይታን በመመኘት የዛሬውን በዚያ በቃን። ጤና ይስጥልን።
2: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት